ይበታቸዋል። ሰዎች መጃ ለዲያ እሳለው ተሲያ ውፋ ወዲያ ነው አወ ኢየሱስ ወጀል ውፋ ወዲያ ነው እንዴ አውጃን ካሙ ውፋ ወዲያ ነው እንዴው አመሰሙ ነማም ያሱዋ ወመን ዲየ ፖርቱጊኒ መንኮ ወዳዳ መንኮ ወዳዳ ብራ ኢየሱስ ወበተው ወበተው ሰዎች ዲያ ተሲያ ወሰነው ያብያና ታውስተነው ወሰነው ወአውኖ ወሰነው ተፋውዲያ